0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይሎም ዕለት ክልተ ጥቅምቲ 2026 ዓመተ ምሕረት መደብ ፈንዋና ሃር ሰሪካን ጳጳሳት ልምበል 14 ኣብ ሃገር ቫቲካን ኣገልግሎት ጉዳያት ከባቢ ዘመሓደር ኢጣልያዊ ጉጅለ ትካል ሄራ ዕለት 1 ጥቅምቲ ተቐቢሎም ተስምዖም ማደረ ሰሪካን ጳጳሳት ልምበል 14 ዕለት 1 ጥቅምቲ ኣብ ሃገር ቫቲካን ምስሉኽ ዓለም ሓቁ ፌደራላዊ ሉተራናዊ ማሕበር ዘካይድዎ ርክብ ናይ ሰሪካን ጳጳሳት ልምበል 14 ኣብ ኩላይት ቤተ ክርስትያን ናይ ወርሒ ጥቅምቲ ናይ ጸሎት ሓሳብ ኣብ ናይ ቫቲካን ኣታኽልቲ ስፍራ ኣብ ዝርከብ ብዓቲ ቅዱስ ተማርያም ዘሉርድ ምእንቲ ሰላም ኣብ ዓለም ዝተካየደ ጸሎት መቁፀርያ ናይ ዓለም ሓቆፍ ሉተራናዊ ፌደራላዊ ማሕበር ዋና ጸሓፊት መጋቤት ዶክተር ኤን ቡርጋርድ ምስ ርእሰ ሊቃነ ጳጳሳት ልምበል 14 ዕለት 1 ጥቅምቲ ናይቲ ማሕበር ልኡካን ድሕሪ ዘካየዱ ርክብ ዜና ቫቲካን ዝሃበቶ መግለጺ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰሪካን ጳጳሳት ልምበል 14 ኣብ ሃገር ቫቲካን ኣገልግሎት ጉዳያት ከባቢ ዘመሓደር ኢጣልያዊ ጉጅለ ሄራ ዕለት 1 ጥቅምቲ ተቐቢሎም ኣብ ዝስምዖም ማደረ ነቲ ኣብ ዓለምናን ፀጋታታን ሰፊኑ ዘሎ ተጠቂምካ ምድር ባይ ዝብል ጓሓፋይ ባህሊ ንምብዳሕ ናይ ሓልዮት ባህሊ ምፍጣር ኣገዳሲ ምዃኑ ደጊሞም የቅልሑ። ሰሪካን ጳጳሳት ልምበል 14 ምስ ልኡኽ ናይቲ ኣብ ቫቲካን እውን ዘገልግል ናይ ኢጣልያ ትካል ሕብራ ኣገልግሎት ተቐቢሎም ኣብ ዝስምዖም ማደረ ናይ ዘመና ስነ ምህዳራዊ ብድሆ ብሓቂ ካብ ዝኾነ እዋን ንላዕሊ ህፁፅ እዩ ቢሎም ንነፍሲ ወከፍ ኣብ ጥቕሚ ዝውዓለ ነገር ከም ጓሓፍ ካብ ምርኣይ ኣካይዳና ክንቅይርን ዝተፈለየ መገዲ ክንሕዝ ቃል ክንኣቱን የድልየና። ብመሰረቱ እዚ ማለት ኪኖ እቲ ናይ ምህላኽ ኣገባባት ወፂና ናብ ውሱን ፀጋታት ንነብረላ መሬት ክዕቅብ ናብ ዘኽእል ስርዓተ መፍራይ ምስግጋር ማለት እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ጉጅለ ሄራ ኣብ ምጉሓፍ ጓሓፍን ምክፍፋለ ነዳድን ማይን ፀዓትን ዘተኮረ ኢጣልያዊ ትካል ሕብሪ ኣገልግሎት ዕላማኡ ድማ ዘላቕነት ዓንኬላዊ ቁጠባን ምሕላው ከባብን ዝብል ኮይኑ እዚ ትካል ምስ ቤት ምሕደር ሃገር ቫቲካን ስምምዕ ድሕሪ ምኽታም ኣገልግሎት ከባቢ ቫቲካን ኣብ ምምሕዳር ከም ዝርከብን ከባቢ ዝምችእ መጓዓዝያ ብምጥቃም ጓሓፍ ምእካብ ብምግዓዝ ነቲ ጓሓፍ ኣብ ጥቕሚ ክውዕል ዘኽእል ዕዮ ዘሳልጥን ኮይኑ ካብ መያዝያ 2026 ዓመተ ምሕረት ጀሚሩ ኣብ ሃገር ቫቲካን ኣብ ምግልጋል ይርከብ። እቲ ጉጅለ ብተወሳኺ ኣብ ኢዮቤል 2025 ዓመተ ምሕረት ብመሰረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ስቡህ ኣንተ ዘርእስቲ ዓወድ መልእኽቲ ንፕላስቲክ ዳግመ ምጥቃም ዝምልከት ተበግሶታት ከም ዘበገሰ ዜና ቫቲካን የመላኽት። ርእሰ ሊቃነ ጳጳሳት ልምበል 14 ኣብ ዘስምዖም መደረ ነቲ ጉጅለ ንፍጥረት ንምሕላው ዘሎና ሓላፍነት ዳግማይ ከነስምረሉ ዕድል ዝሃበ ብምዃኑ ዝስምዖም ሓጎስ ገሊፆም ኣብ ዓውዲ ዳግመ ምጥቃም ኣብ ቫቲካን ሓዊሱ ንዘሳልጥዎ ዕዮ ብምምስጋን እቲ ጓሓፋይ ባህሊ ብባህሊ ሓልዮት ብዓወት ክንቃወሞ ዝከኣል ምዃኑ ዝምስክር እዩ። እዚ ባህል እዚ ኣብ ኣቑሑን ፍርያትን ጥራይ ዝተሓፅር ዘይኮነስ ካብዚኦም ናብ ስራሕ ደቂ ሰባት ካብ ስራሕ ድማ ናብ ሰባት ዝዝርጋሕ እዩ። ብሓቂ ንሕና ኢና ኣብ ዓለም እንነብርን ብውሳኔታትናን ብተግባራትናን ከም ህያብ ኣምላኽ እንሪኦን ኢሎም ሎሚ በቲ ሓደ ወገን ካብ ቁፅፅር ወፃእ ዝኾነ ኣጠቃቅማ ፀጋታት ንዕዘብ ኣሎና። በቲ ካልእ ወገን ድማ ብዙሕ ጓሓፍ ናይ ምምሕዳርን ምጓሓፍን ፀገምና ጋጠመና ይኸይድ ኣሎ። ንፀጋታት እዛ መሬት ዝሕሉ ስርዓት ንምፍጣር ኣብ ኣሰራርሓና ለውጢ ክንገብር ድማ ቅዱስነቶም ፀውዒት ኣቅሪቦም ከምኡ እውን ከም ክርስትያናት መጠን ትእዛዛት ኣምላኽ ዘሎና ብምዃንና ንነብስና ንባህሊ ምብኻን ከነማርኽ ኣይንኽእልን ኢና። ኣብ ክንዶኦስ ንፍጥረት ብጥበብ ክንጥቀመሉ ዝተፀዋዕና ኢና እንክብሎ ኣተሓሳሲቦም ርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ዝመሃርዎ ቀጥዕታት ዳግመ ምጥቃምን ዓንኬላዊ ምኽርትንን መፃእ ወለዶታት ዘላቂ ሃዋኹ ንምርግጋፅ ፅቡቕ መገዲ እዩ ቢሎም ኣስዒቦም ቤተ ክርስትያን ኣብነት ቅንዕና ክትከውንን ነቲ በዕላ እትእውጆ ኣብ ግብሪ ኣብ ናይ ምውዓል ኪደት ቀዳመይቲ ኣብነት ክትከውን ፀውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 1 ጥቅምቲ ኣብ ሃገረ ቫቲካን ምስሎኽ ዓለም ሓቁፍ ፌደራላዊ ልቱራናዊ ማሕበር ብምርኻብ ክርስቲያን ብዛዕባ ክርስቶስ ክምስክሩን ኣብቲ ኩላዊ ጉዕዞ ጸጋ ክቕጽሉን የተባብዑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሓሙስ ዕለት 2 ጥቅምቲ ምስ ወከልቲ ፌደራላዊ ዓለም ሓቁፍ ማሕበር ሉተራን ኣብ ሃገረ ቫቲካን ተራኺቦም ኣብ ዘስምዖም መደረ ርእሰ ሊቃነ ጳጳሳት ኣብ ዝሓለፉ ሒደት 10 ዓመታት ርክብ ሉተራንን ካቶሊክን ዘርኣዮ መንፈሳውን ቴዎሎጊያውን ዕብየት ኣድኒቖም ኣብ መንጎ ሉተራናውያንን ካቶሊካውያንን ኣብያተ ክርስትያን ዝካየድ ዘሎ ኣህጉራዊ ዘተ ኣብ ሻድሻይ ምዕራፍ ከም ዝበጽሐ ኣመልኪቶም። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቲ ኣብ 2021 ዓመተ ምሕረት ብነፍሲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተገብረ ኢኩመናዊ ዕድመ ዘኪሮም። እዚ ድማ ንዝኽሪ ዘንጽሕን ዘይተዓጻጽፍ ኣተሓሳስባ ዝስዕርን እዩ ቢሎም ኢኩመናዊ ጉዕዞ ናይ ቤተ ክርስትያን ስነምላዊ ክልኣዊ ርክብ ልምምድ ዘይኮነስ ናይ ጸጋ ጉዕዞ እዩ፣ ኣብ ሰብዓዊ ዘተን ስምምዓትን ዘይኮነስ ኣብ ጸጋ እግዚኣብሄር እዩ ዝምርኮዝ ዝቢሎም ቅዱስነቶም ንካቶሊካውያንን ሉተራውያንን ንዚ ጉዕዞ እዚ ክቕጽሉ ድማ ተባቢዖም ኣብ እምነት ሃዋርያት ኣብ ምስጢራትን ኣብ ኣገልግሎታትን ዝተሓደሰ ሕብረት ዕላማ ናይቲ ብወንጌል ተማርሒና ብሓባር እንመላለሰሉ ኩለንተናዊ ናይ ጸጋ ጉዕዞ እዩ ኢሎም ርእሰ ሊቃነ ጳጳሳት ሊዮን መበል 14 2030 ዓመተ ምሕረት መበል 500 ዓመት ዝኽሪ ኑዛዜ ኦግስበርግ ናይ ፕሮቴስታንት እምነት ቅዋመ ከም ዝኸውን ኣመልኪቶም እቲ ከፋፋለ ህሞት ዝኾነ ሕጂ ኣብ ክንድኡ ንክርስትያን ናብ ምሉኡን ዝርአን ሓድነት ዘቕርብ ዓሚቕ ኩለንተናዊ ተመክሮ ዕድል ክኸውን ኣለዎ ቢሎም ኣብያተ ክርስትያን ናብ ዝኽሪ 2030 ዓመተ ምሕረት ኣብ ዝጥምታሉ ዘለዋ እዋን ኩሎም ክርስትያን ብፍላይ ድማ ናይ ቴዎሎጊያ ምሁራት ኣእምሮኦምን ልቦምን ኣብ ክርስቶስ ክቕምጡ ዓዲሞም ብዓሚቕ ተወፋይነት ንመለስ ናብ ናይ ሓባር ሱርና ናብ እምነት ቀዳመይቲ ቤተ ክርስትያንን ነቲ ብሓቂ ከም ኣሕዋትን ኣሓትን ብክርስቶስ ዝጥርንፈናን ሃዋርያውን ቅድመ ኑዛዜን ውርሻ ዳግማይ ክንረኽቦ ቢሎም ኣብ መደምደምታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ክርስቶስ ኣብ ዓለምና ቃል ጓና ክኸውን የበሉን ብምባል ሉተራናውያንን ካቶሊካውያንን ወንጌል ምእዋጅ ዝብል ኣብቲ ናይ ሓባር ናይ ተልእኾ ዕማምና ክካፈሉ ዓዲሞም ዓለምና ብሂወቶምን ብተግባራቶምን ንርእሶም ዝፈልጡ ኩላዊ መሰኻኽር ክርስቶስ የድልይዋ እዮም። ምኽንያቱ ንሱ ጥራይ እዩ ነቲ ዝዓመቖ ሃረርታ ደቂ ሰባት ክዓግብ ዝኽእል ሕያው ምንጪ ከም ዝበሉ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ኩላዊት ቤተ ክርስትያን ናይ ወርሒ ጥቅምቲ ናይ ጸሎት ሓሳቦም ንኣገልግሎት ጥዕና ኣእምሮ ዝተወፈየ ክኸውን ብምምልካት ቤተ ክርስትያን ብዘይ ቅድመ ፍርዲ ክትሰምዕን ነቶም ዝሳቀዩ ከይግለሉ ከተሰንዮምን ፀውዒት የቕርቡ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ርእሰ ሊቃነ ጳጳሳት ንጸልብ ዝብል ኣርእስቲ ናይ ወርሒ ጥቅምቲ 2026 ዓመተ ምሕረት ናይ ጸሎት ሓሳብ ንኣገልግሎት ጥዕና ኣእምሮ ዝብል ክኸውን ኣብቲ ብናይ ርእሰ ሊቃነ ጳጳሳት ዓለም ለኻዊ መርበብ ብጸሎት ዝተዳለወ ናይ ምስ ማዕርየት መልእኽቲ ቤተ ክርስትያን ንጥዕና ኣእምሮኦም ብድሆታት ዘጋጥሞም ሰባት ተቐባልነትን ክቡርን ተስፋን ዝረኽብሉ ክፉት ገዛ ክትከውን ይጽልዩ። ናይ ቅድስቲ ድምፍና ጥበቓ ብናይ ኣእምሮ ጸገማት ዝሳቀዩ ሰባትን ናይ ኣእምሮዊ ጥዕና ሰብ ሞያን ቅዱስ ምስሊ ሒዞም ነቲ ውሽጣዊ ዕምቆት ልብናን ሓደሓደ ግዜ ማንም ዘይርእዮ ስቕ ዝበለ ቁስሊ ንዝፈልጥ ናይ ሂወት ኣምላኽ ኣወኪፎም ሎሚ ነቶም ብድሆታት ንጥዕና ኣእምሮኦም ዝቃለሱ ብጭንቀት ጸቕጥን ወይ ካልእ ሕማም ኣእምሮ ኣብ ብሕትውና ዝሳቀዩ ኣሕዋትናን ኣሓትናን ኣብ ቅድሜኻ ነቕርቦም ኣለና እንክብሉ ይጽልዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ክርስቲያን ነዚ ብዙሓት ዘሳቀ ሕማም ሕቆ ኦም ዝሃብሉ እዋን ቅሬታ ይሓቱ። እዚ ድማ ኣብ ልዕሊ ሕማም ኣእምሮ ዘለዎም ሰባት ምፅላምን ኣድልዎን ኣበርክቶ ዝገብር እዩ ቢሎም ቤተ ክርስትያን ኩሉ ሰብ ቦታ ዝረኽበሉ ውሑስ ቦታ ዘሰንዮን ፈፂሙ ዘየግልልን ብዘይ ምፍራድ ዝሰምዕን ብዘይ ፍርሒ ዝቐርብን ማሕበረሰብ ክትከውን ድማ ጸልዮም ነቶም ናይ ስነ ኣእምሮ ጥዕና ሰብ ሞያን ኣባላት ስድራ ህሙማንን ወለንቴናታትን ሓዊሱ እግዚኣብሄር ሓይልን ርህራሂን ንክህቦም ድማ ተማሕፂኖም ሓልዮት ጥዕና ኣእምሮ ኣብ ህይወትን ኣገልግሎትን ማሕበረሰባትናን ኣብ መላእ ቤተ ክርስትያንናን ክንሓቁፍን ከነወሃህድን ክንመሃር በዚ ድማ ህያው ምልክት ናይቲ ዘይሕለልን ኩሉ ግዜ ዝሕድስን ምሕረትካ ክንከውን መንፈስካ ስደደልና ብዝብል ጸሎት መልእኽቶም ይዛዝሙ ብመሰረት እቲ ናይ ርእሰ ሊቃነ ጳጳሳት ናይ ጸሎት ሓሳብ ንወርሒ ጥቅምቲ ዝተሰነየ ገዝቶም መግለጺ ኣብ መላእ ዓለም ልዕሊ 1 ቢልዮን ሰባት ብናይ ኣእምሮ ጸገም ከም ዝሳቀዩን ህዝቢ ኣብ ጥዕና ኣእምሮ ዝወፅ ወፃእታት ግን ካብ ስልዒቲ ጥዕና 200,000 ጥራይ ዝውክል ምዃኑ ከም እተሓበረን ናይ ርእሰ ሊቃነ ጳጳሳት ዓለምለኻዊ መርበብ ጸሎት ሓላፊ ኢየሱሳዊ ካህን ኣባ ክሪስቶባል ፎነስ ብዙሓት ሕማም ኣእምሮ ዘጋጥሞም ሰባት ብዛዕባ እዚ ክዛረቡ ከም ዘይክእሉ ወይ ድማ ፍርድን ዘይምርዳእ እነ ከም ዘጋጥሞምን ሓቢሮም ስለዚ ኢና ከም ቤተ ክርስቲያን እዚ ክውንነት ልብና ክንከፍትን ብሓባር ክንፅልን ብፍላይ ድማ ኣብ ወርሒ ጥቅምቲ ንኽሎምን ከምኡውን ነቶም ዘሰኒዎምን ኢሎም እቲ ገዝጦም መግለፂ ድሮኡን ህማን ኣእምሮን ኣባይቲ ስድራኦምን ዘሰኒዩ ካቶሊካውያን ጓሶትን ጥዕና ኣእምሮ መናብርተ ጥበብን ቁምስናታትን ደገፍቲ ጉጅለታትን ዘቕርቦ ኣገልግሎት እውን የጉልሕ ኣብ ናይ ሃገረ ቫቲካን ናይ ኣታኸልቲ ስፍራ ኣብ ዝርከብ ብዓቲ ቅድስቲ ማርያም ዘልውርድ 3,000 ሰባት ካብዚኦም 700 ህፃናት ዕለት 1 ጥቅምቲ ምሸት ምስ ርእሰ ሊቃነ ጳጳሳት ሊዮን ንመበል 14 ብምዃን ብ5 ቋንቋታት ኣብ መላእ ዓለም ዓመፅ ከበቅዕ ጸሎት መቁፀርያ ምእንቲ ሰላም ደጊሞም ኣብ መላእ ዓለም 1,000,000 ህፃናት ጸሎት መቁፀርያ ምእንቲ ሰላም ከም ዘቕረቡን ኣብዚ ናይ ሓባር ጸሎት እዚ ናይቶም ኣስታት 3,000 ኣብ ሃገረ ቫቲካን ናይ ኣታ ክልቲ ስፍራ ኣብ ዝርከብ ብዓቲ ቅድስቲ ማርያም ዘልውርድ ኣብታ ናይ ወርሒ ጥቅምቲ ቀዳመይቲ መዓልቲ ኣብ ዝተኻየደ ጸሎት መቁፀርያ ከም ዝሓበሩን ካብ ሰባኻታትን ቁምስናታትን ኣብያተ ትምህርትን ከባቢ ሮማ ዝመፁ ህፃናት ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ቫቲካን ኣብ ዝርከብ ብዓቲ ቅድስቲ ማርያም ዘልውርድ ፊት ተኣኪቦም ጸሎት መቁፀርያ ከም ዝደገሙን ንዓለም ለኻዊ ሸነኽናይ ዝተበግሶ ዝውክል ነፍሲ ወከፍ ካብተን 5 ዓሰርተታት ዓመታት ብዝተፈላለየ ቋንቋ ዝድገም ጸሎት መቁፀርያ ኣብቲ መደብ ብጣልያን ስፓይናን ኡርዱን ጀርመንን ዓረብን ከም ዝቐረበን እዚ ጸሎት መቁፀርያ እዚ ንሓደ ሰሙን ዝፀንሕ ተበግሶ ዘጀምር ኮይኑ ኣቃልቦ ናይ ቁስልን ተስፋን ህዝብታት ብዓለም ደረጃ ዝስሕብ እዩ ደቂ ዩክራይንን ኩሎ ምግዳያት ኩናትን ኣብ ሊባኖስን ሶርያን ኣብ ቅድስቲ መሬትን ዝርከቡ ኣባይቲ ስድራ ኣብ ፓኪስታንን ኣብ መላእ ዓለምን ንዝርከቡ ክርስትያን ዝስደዱ ዕርቂ ኣብ ደቡብ ሱዳን ከምኡውን ኣብ ኩባን ቬነዙዌላን ዝርከባ ኣባይቲ ስድራን ኣብተን ዓመፅን ግጭትን ዝርከባ ሃገራት ዘማዕደወ እዩ ካርዲናል ኩርት ኮኽ ናይ ክርስትያን ሓድነት ዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ቅድሚ ጸሎት መቁፀርያ እዚ ተበግሶ እዚ ንህፃናት ምስ ማርያም ብምዃን ስቓይ ዓለም ናብ ኢየሱስ ከምፅኡ ከም ዝኽእሉ ንኽፈልጡ ዝዕድመ ምዃኑ ኣብ ዘስምዖም መደር ብምምልካት ልክዕ ድምፂ ናይቶም መናእሽቱ ናይቶም ገዛእ ርእሶም ብእምነትን ኣሕሊፎም ዝህቡ እዩ ኣብ ልቢ ኣምላኽ ፍሉይ ተቐባልነት ዝረክብ እንክብሉ ኣስሚሮም ኣብ ምሉእ ሰሙን ካብ ዕለት 1 ክሳብ ዕለት 7 ጥቅምቲ ኣብ መላእ ዓለም ዝርከቡ ማሕበረሰባት ብቋንቋን ርሕቐትን ተፈላለዮም ኣብ ጸሎት መቁፀርያ ምእንቲ ሰላም ክሓብሩ እዮም ካርዲናል ኮኽ ነቲ ዝተንስአ ክርስቶስ ከነስተንትንን ከለና ፍርሕን ጽልእን ናይ መወዳእታ ቃል ከይህልዎ ናሓትት ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መልእኽቶም ኣገዳስነት ናይ ዝተበግሶ ኣስሚሮም ምስ ቆልዑን ወለድን ካህናትን ብምህላዎም ዝስምዖም ሓጎስ ገሊፆም ነቶም ህፃናት ብምትብባዕ ንኢየሱስን ማርያምን ፍሉይ ህያ ብይልምኑ ከም ዘለዉ ኣዘኻኺሮም ሰላም ንኩሎም ደቂ ዓለም ብፍላይ ድማ ነቶም ኣብ ኩናት ኣብ ዝርከብሉ ቦታታት ኣብ ብዙሓት ሃገራት ዓለም ዝነብሩ ጸሎት መቁፀርያ ኩሉ ሰብ ክጽልዮ ዝኽእል ጸሎት እዩ ምልክት ፍቕሪ እውን ምዃኑ ገሊፆም ርእሰ ሊቃነ ጳጳሳት ንኢየሱስ ኣብ ወሳነ ህሞታት ህይወቱ ንሱ ንብዙሓት ብርሃንን ሰላምን ኣብ ዘምፅኣሉ እዋን ክዝክርዎ ተማሕፂኖም እዚ ድማ ጥምቀት ኢየሱስ ኣብ ዮርዳኖስ ኣብ ቃና ኣብ ዝተኻየደ መርዓ ማይ ናብ ወይኒ ዝቐየረሉ ኣዋጅ መንግስቲ ኣምላኽ ኣብ ደብረ ታቦርን ከምኡውን እቲ ዝለዓለ ቅዱስ ቁርባን ዘቐመሉን ዘጠቓልል እዩ ንኢየሱስ ዘደንቕ ውህበት ዝሃበና ብምባል ከመስግኑን ፈጺሞም ከይርስዕዎን ንኹላትና ብሓድነት ሰላም ክህበና ድማ ከም እተማሕፀኑ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ንህፃናትን ኣባይቲ ስድራን ዘመሓላለፎ መልእኽቲ ኣብዚ ሰሙን እዚ ኣብ ሃገር ቫቲካን ናይ ኣታክልቲ ስፍራ ብዝርከብ በዓቲ ቅድስተ ማርያም ዘሎርድ በይኖም ዘይኮኑስ ዳርጋ ሚልዮን ዝኾኑ ድምፅታት ካብዚ ፀሎት ከም ዝሓብሩ ኣስተብሂሎም 50 ሚልዮን ሰላም ምንዓኺ ኦማርያም ካብ መላእ ዓለምን ብኩሉ ቋንቋን ናብ ሰላም ይድይብ ሰላም ይልምኑ ዓብዪ ጸሎት መቁፀርያ ተጸንቢሮም ንኹለን ኣህጉራትን ህዝብታትን ሃገራትን ሓቒፎም እንክብሉ ኣስሚሮም ኣብ ሃገር ቫቲካን ኣብ ዝርከብ በዓቲ ቅድስተ ማርያም ዘሎርድ ብሓባር ጸሎት መቁፀርያ ብምፅላይ ኣብ ዝህልዎ ቦታ ንሰናይ ባሕሪ ንኽውፈዩ ቃል ይኣት ከም ዘለዉ ኣዘኻኺሮም ማለት ኣብ ቤት ትምህርቲ ኣብ ክፍሊ ትምህርተ ክርስቶስ ምስ ወለዶም ከምኡ እውን ክፃወቱ እንከለዉ ቢሎም ጸሎት ብሰናይ ግብርን ተግባራት ግብረ ሰናይን እውን ክስነ ኣለዎ እንክብሉ ኣብሪሆም ሰላም ድማ በዚ እዩ ዝዓቢ ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ኣብ ከተማ ሮማ ኣብ ተኻየደ ሃይማኖታትን ዲፕሎማስን ዘርስቱ ዋዕላ የንተ ናይቲ ብዛዕባ ጉዳያት ክርስትያናዊ ሓድነት ዝሓልል ዓለዋይ ቤት ፅሕፈት ቅድስቲ መንበር ብፁእ ካርዲናል ኩርትኮኽ ኣብቲ ዋዕላ ድሕሪ ምስታፎም ኣብ ኤውሮጳ ዝርከብ ኣብያተ ክርስትያን ሓድነትን ሰላምን ኣብ ሕብረተሰብ ንምህናፅ ምእንቲ ክሕግዛ ዳግም ሓላፍነት ክወስዳ ከም ዘለወን ንዜና ቫቲካን ኣብ ዘካፈልዎ መግለፂ ኣመልኪቶም። ብቐዳምነት ኣብ ውሽጢ ቤተ ክርስትያንን ኣብ መንጎ ኩለን ኣብያተ ክርስትያንን ሰላም ክንረክብ ኣለና። ኢቁመናዊ ሕብረት ኣብ መንጎ በበይኑ ዝዓይነቱ ፍልልያት ሚዛናዊ ብዝኾነ መንገዲ ንኽንነብር ክሕግዘና ይኽእል እዩ ክብሉ ተላብዮም። ክርስትያን ምእመናን ንሰላም ዝገብርዎ ቀዳማይ ኣበርክቶ ኣብ መንጎ ኣብያተ ክርስትያን ዝያዳ ሓድነትን ሰላምን ንምድላይ ክኸውን ከም ዘለዎ እውን ገሊፆም። ነዚ ድማ ኣብ ከተማ ሮማ ኣብቲ ካብ ዕለት 28 ክሳብ ዕለት 30 መስከረም ኣብ ፓላሶ ሳንት ካሊስቶ ተኻየደ መበል 30 ዓመት ዝኽሪ ኣህጉራዊ ማሕበር ፖለቲካዊ ግብረ ሰናይ ሃይማኖታትን ዲፕሎማስን ብዝብል ቅውም ሓሳብ ኣብ እተሳተፍዎ ዋዕላ መስኪሮም። ሃይማኖታት ሰላም ኣብ ምንዳይ እንታይ ከወፍያ ይኽእላ? ዲፕሎማሲ ኸ ግጭታት ኣብ ምፍታሕ እንታይ ግደ ክህልዎ ይኽእል ዝብል ሕቶታት ብምቕራብ እዘን ሕቶታት እዚኣተን ማእከል ናይቲ ተበግሶ ምንባረን ገሊፆም። እቲ ዋዕላ ኣብ ህዝባዊ ህይወት ስነ ምግባራዊ መወከሲ ነጥብታት እናወስኸ ይኸይድ ከም ዘሎን ሳይንሳውን ቴክኖሎጂያዊ ምዕባለታት ከዓ ንሕብረተሰብን መንግስትን ሓድሽ ሕቶታት የበግስ ከም ዘሎ እውን የመላኽት። ኣብ መኽፈት እቲ መደብ ናይቲ ዋዕላ ኣብ ቅድስቲ መንበር ተቐባልነት ዘለዎም ዲፕሎማስያውያን ተወከልትን ኣቦ መንበር ማሕበር ሃይማኖታት ቡድሂስቲ ኢጣልያን ዝኾነት ማርያ ኣንጀላ ፋላን እውን ተረኺቦም ነበሩ። ብፁእ ካርዲናል ኮኽ ብሓደ ግኑን ዝኾነ ምሳሌ ናይ ዛ ኣህጉር እዮም መግለፂኦም ዝጀመሩ። ሕብረት ኤውሮጳን ትካላቱን ሓበራዊ ዕዳጋን ከምኡውን ባጢራ ዩሮን ዝብል ድማ ነበረ። እዚ ወሳኒ ዓወት እዚ ብኸፊል ካብቲ ንኣውሮጳ ዘዕነወ ውግኣት ንኸይድገም ካብ ዝገበርዎ ቆራፅነት እተወልደ ወሳኒ ዓወት እዩ። መንነት ኤውሮጳ ግን ብቁጠባውን ፖለቲካውን መዋቕር ኣየብቅዕን እዩ። ኣውሮጳ ታሪኻውን መንፈሳውን ባህላውን ክውንነት እውን እያ። እዚ ድማ ነቲ ዘካፈልዎ መደረ መሪ ሓሳብ እዩ ዝነበረ። ኣውሮጳ ብዛዕባ መበቆላ እንተዘይተገዲሳ መጻኢ ክህልዋ ይኽእል ዶ ብምባል ኣብ መንጎተን ባህልን ኣምልኾን ዝብላ ቃላት ዘሎ ምትእስሳር እውን ጠቒሶም። እዚ ከዓ ሎሚ ባህልን ኣምልኾን ከም እተፈላለየ ጌርካ ዝረአ እኳ እንተኾነ ናብቲ ንባህልታት ንምቕራጽ ዝሓገዘ ሃይማኖታዊ መዳይ ኣቓልቦ ከም ዝስሕብ እውን ኣስመሩሉ። መበቆል ኣውሮጳ ንምርዳእ ምሳሌ ናይ ሰለስተ ኽዶታት ብምጥቃስ ሓሳባቶም ኣካፈሉ። ኣብ ኢየሩሳሌም ዝርከብ ኮረብታ ጎልጎታ፣ ኣብ ኣቴንስ ዝርከብ ኩርባ ኣክሮፖሊስ፣ ከምኡውን ኣብ ከተማ ሮማ ዝርከብ ኩርባ ካፒቶሊን ክብሉ እውን ጠቐሱ። ኣባኡ ድማ ነቲ ኣብ መንጎ ቅዱስ መጽሓፋዊ ውርሻን ኣተሓሳስባ ግሪኻውያንን ሕጋዊ ልምዲ ሮማውያንን ዘሎ ርክብ የስተንትኑ። እዚ ድማ ነቲ ኣብ 2011 ዓመተ ምህረት ኣብ ቡንደስታግ ኣብ ዘቕረብዎ መደረ እዚ ፍጻመ እዚ ሓደ ካብቲ መበቆል ባህሊ ኤውሮጳ ከም ምዃኑ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝመስከርዎ ሓሳብ እዩ ዝነበረ። ንውርሻ ግሪኻውያን ብምጥቃስ ጽቡቕን ሓቅን ንምርካብ ብዛዕባ ዝግበር ጻዕሪ ኣፍልጦ ሃብሉ። ዲሞክራሲ ኣብ ድሌት ብዙሓት ጥራይ ዘይምርኮስ ሕግን ማዕቀናትን ፍትሕን ከም ዘድልዮ እውን ገለጹ። እምነት ክርስትና ምስ ፍልስፍና ግሪኻውያን ክራኸብ እንከሎ ነቲ ርትዓዊ ዝኾነ ናይ ሓቂ ምንዳይ ከም ክፍሊ ናይ ገዛ ርእሱ ታሪኽ ገይሩ ተቐበሎ። ናብ ጥንታዊት ሮማ ምልስ ብምባል ነቲ ሕጋዊ ልምድን ክርስትናን ፖለቲካዊ ስልጣንን ናብ ዝርርብ ናይ ምምጻእ ክእለትን ኣጉልሑ። እዚ ምዕባለታት እዚ ድማ ኣብ መንጎ ቤተ ክርስትያንን መንግስትን ዘሎ ፍልልይ ንኽኽበር ኣበርክቶ ገይሩ እዩ። እዚ ከዓ ንነጻነት ሕልና ኣገዳሲ ክንዲ ዝኾነ ክብሉ እውን ገለጹ። እዚ መበቆል እዚ ካብ ዝሓለፈ ዘመናት ንላዕሊ ኣገዳሲ እዩ። ኣውሮጳ ከዓ ሰለስተ መሰረታዊ ስርዓታት ከተመሓላልፍ ተጸዊዓ ኣላ። ብዛዕባ ኣምላኽ ምምስካር ንኽብሪ ሰብኣዊ ኣካልን ማሕበራዊ ሓላፍነትን ምጥባቕ ድማ እዩ። ደቂ ሰባት ምስ ካልኦት ብዘለዎም ርክብ ነፃነቶም ስለ ዝረኽቡ ከም እተገለሉ ውልቀ ሰባት ጌርና ክርድኦም ከም ዘይከኣል እውን ተማጐቱ። ብዛዕባ እቲ ንህይወት ደቂ ሰብ ክህሉ ዝግባእ ኣኽብሮት ዓሚቕ ድኽመት ከም ዘሎውን ኣጠንቂቖም። እዚ ኸዓ ብዛዕባ ህላዊ ኣምላኽን ኣብ ህዝባዊ ህይወት ዘለዎ ፍልጠትን ምስ ምጥፋእ እተተሓሓዘ ምዃኑ ገሊጾም። መበቆል ክርስትያናዊ መንነት ኤውሮጳ ምዝካር ማለት ንቤተ ክርስትያን ፍሉይ ቦታ ምሕታት ማለት ዘይኮነስ ንሓደ ክፋል ባህላዊ ታሪኽ ኤውሮጳ ኣፍልጦ ምሃብን ኣብዚ ዘመን እዚ ብዛዕባ ህላዊ ናይቲ ኣህጉር ምሕታትን ማለት ምዃኑ ገለጹ። ፖለቲካን ዲፕሎማስን ንቕድሚት ዘሰጉም መንገዲ ንምርካብ ክቃለሳ ከለዋ ኣብያተ ክርስትያን እንታይ ኣበርክቶ ክገብራ ከም ዝኽእላ ንዝብል ሕቶን ክምልሱ ድማ ፈለማ ኣቓልቦኦም ናብ ክርስትያናዊ ዓለም ብምግባር ሓሳባቶም ኣካፈሉ። እቲ መበገሲ ነጥቢ ነቲ ኣብዚ ግዜ እዚ ዘሎ ጉዳይ ርድኢታትን ፍልልያትን ከምኡውን ውልትውና ክኸውን ከም ዝኽእል ብምዝካር ኣብ መንጎ ኩለን ኣብያተ ክርስትያን ሰላም እንደገና ምርካብ ኣድላይ ምዃኑ ገለጹ። ክርስቲያን ምእመናን ኣብቲ በዚ መንገዲ እዚ ዝንበር ርክባት ተመርኩሶም ጥራዮም ንሕብረተሰብ ሓድነትን ሰላምን ከናዲ ክሕግዝዎ ዝኽእሉ ክብሉ ኣመልከቱ። ኢቁመናዊ ጉዕዞ ኣብ በበይኑ ዝዓይነቱ ፍልልያት ሓድነት ንምድላይ ዘይዓግድ ብሓባር ናይ ምንባር ተመክሮ ከቕርብ ይኽእል እዩ። በዚ መዳይ ዝኸኣዮም ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝወሰድዎ ኣብቲ ሓደ ጐይታ ሓድነት ምርካብ ዝብል ኣጐስጢኖሳዊ ጭርሖ ንካቶሊካዊት ቤተ ክርስትያንን ንኢቁመናዊ ሕብረተሰብን ከምኡውን ከማረኣእያኦም ንሲቪላዊ ማሕበረሰብ እውን ከይተረፈ ብሓባር ናይ ምንባር ሓላፍነት ዘመልክት ክብሉ መግለጺኦም ደምደሙ።
0: ናይ ዓለም ሓቆፍ ሉተራናዊ ፈደራላዊ ማሕበራና ጸሓፊት መጋቤ ዶክተር ኤን ቡርጋርድ ምስ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 1 ጥቅምቲ ናይቲ ማሕበር ልኡካን ድሕሪ ዘካየድዎ ርክብ ምስ ዜና ቫቲካን ኣብ ዘካየድቶ ቃለ ማሕትት እቲ ርክብ ኣብ መንጎ ክልቴና ቤተ ክርስትያን ዝካየድ ዘሎ መስርሕ ዘተ ተስተንትን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሓሙስ ዕለት 1 ጥቅምቲ ንግሆ ምስ ዓለም ሓቆፍ ፌደራላዊ ሉተራን ማሕበር ልኡካን ከም እተራኸቡን ቅዱስነቶም ርክብ ካቶሊክን ሉተራንን ኣብ ዝሓለፉ 10ታት ዓመታት ብመንፈሳውን ቴዎሎጊያውን ዳይ ዝዓመቐሉ ኣገባብ ኣድናቖቶም ከም ዝገለጹን ሓደ ካብቶም ኣብቲ ርክብ ዝተሳተፉ ዋና ጸሓፊ ናይቲ ዓለም ሓቆፍ ፌደራላዊ ሉተራናዊ ቤተ ክርስትያን ማሕበርን ኣብ ወንጌላዊት ሉተራናዊት ቤተ ክርስትያን ኢስቶንያ ማዕረገ መጋቤ ዝተቐበለት ዶክተር ኤን በርጋርድ ብዛዕባ እቲ ምስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝተኻየደ ርክብን ከምኡ እውን ርክብ ካቶሊክን ሉተራንን ሲኖዳውነትን ኣብ ዝመጽእ ዓመት ዝበዓል መበል 500 ዓመት ቅዋሚ ንዛዜ ኦግስበርግን ንዜና ቫቲካን መግለጺ ሂባ። ምስ ርእሰ ሊቃነ ጳጳሳት ዝገበርኩምሞ ርክብ ከመይ ከይዱ ኣዝዩ ምዉቕ ሃዋህ እዩ ነይሩ። ንቫቲካን ክትበጽሕ ምምጻእ ኩሉ ግዜ ባህታ ዝፈጥር እዩ። ሓደሓደ ግዜ ዕቁመናዊ ምንቅስቓስ ክሳብ ክንደይ ንቕድሚት ከምዝሰጎመ ንርስዕ። ኣብዚ ግዜ እዚ ግን ብሓቂ ንኣሓትን ኣሕዋትን ብክርስቶስ ክትበጽሕ ምምጻእ ኮይኑ ይስማዓና። ከምቲ ርእሰ ሊቃነ ጳጳሳት ኣብ መደረኦም ዝጠቐስዎ 500 ዓመት ንዛዜ ኦግስንበርግን ምጽምባል ንሰጋገር ኣሎና። እዚ መስርሕ እዚ ብዛዕባ ኢቁሜናዊ ዓቕሚ ከም ዝህልዎ ድማ ዘለዎም ተስፋ ገሊጾም። ንዓይ ብውልቀይ ምስ ርእሰ ሊቃነ ጳጳሳት ልዮን ክራኸብ ንኻልኣይ ግዜ እዩ። ከም ናይ ዓለም ሓቁ ፌደራላዊ ሉተራን ማሕበር ልኡካን ግን ንመጀመርታ ግዜ እዩ። ኩላትና ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣዝዮም ትኩር፣ ኣዝዮም ህልው፣ ኣዝዮም መስተውዓልን ኣዝዮም ክፉትን ጌርና ኢና ንርእዮም ኢላ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘስምዖም መደረ መስርሕ ዘተ ሉተራንን ካቶሊክን ጠቂሶም። ብዛዕባ እዚ እንታይ ክትነግርና ትኽእሊ? ካብ 1967 ዓመተ ምሕረት ጀሚርና ምስ ካቶሊካዊት ቤተ ክርስትያን ክልቲዓዊ ዘተ ኣካይድና ኣሎና ነካይድ እውን ኣሎና። ብድሕሪ ካልኣይ ጉባኤ ቫቲካን እዩ ጀሚሩ። ኣብዚ ሕጂ ዘሎ ምዕራፍ ድማ ኣብ ልዕሊ ኑዛዜ ኦግስንበርግ ሓባራዊ ምርድዳ ወይ ሓባራዊ መግለፂ ክንመጽእ እንኽእለሉ መገድታት ንርኢ ኣሎና። እዚ ኑዛዜ እዚ ኣብ መላእ ዓለም ዝርከባሉ ተራን ኣብያተ ክርስትያን ሓቀይና ተዘማድና

እቲ ሙሉእ መስርሕ ክሳብ ክንደይ ንኹሉ ዝሓቁፍ መገዲ ከም ዘቐመጠን ዓለማውያን ሰባት እውን ከመይ ድምፂ ከም ዝተዋሃቦም ኣዝዩ እወታዊ ጦብላሕታ ሒዙ እዩ ዝተመልሰ ብዝተወሰነ መልክዑ እቲ ሓቂ ተሳትፎ ዓለማውያን ንሉተራናውያን ሓድሽ ኣይኮነን እዚ ናይ ዘመናት ተመክሮና እዩ ኣብ ኣመሓደርቲ ኣካላት ቤተ ክርስቲያን ድምፂ ዓለማውያን ምሕዋስ እዚ ክፉት ምዃን እዚ ኣብ ካቶሊካዊት ቤተ ክርስቲያን እውን ምርኣይና ግን ኣዝዩ ፅቡቕ እዩ ንሕና በንጻሩ ምናልባት ናብቲ ካልእ ኣንፈት ክንስጉም የድልየና ይኸውን ኣባላት ቤተ ክርስቲያናትና ኣባላት ናይ ሓደ ሕብረት ምዃንን ዝያዳ ንቕሓት ከም ዘለዎን ንምርግጋፅ ኣብኡ ብርግፅ ኩለን ርእሰን ዝኽኣላ እየን ኣብ ተመሳሳሊ እዋን ግን ከምቲ ንሕና እንብሎ መሰውእን መንበረ ጵጵስናን ሕብረት ኣብ ነንሓደ ሕደን እየን በቲ መንፅር እዞም ክልተ መስርሓት ጎኒ ንጎኒ ክፉታት ክኾኑ ምርኣይ ኣዝዩ መሳጢ እዩ ንርእሰ ሊቃነ ጳጳሳት ክልተ ህያባት ሂብኩሞም እንታይ እዮም ነይሮም ስለምንታይ ከ ሓደ ካብቶም ህያባት መስቀል ሎንድ ዝበሃል እዩ ነይሩ ኣብ 216 ዓመ ምሕረት ተመሊስና ምስ ካቶሊካዊት ቤተ ክርስቲያንን ምስ ርእሰ ሊቃነ ጳጳሳት ፍራንቸስኮን ሓቢርና ናይ 500 ዓመት ዝኽሪ ተሓድሶ ዘኪርና ነይርና እቲ ሓበራዊ ዝኽሪ ኣብ ወርሒ ጥቅምቲ 216 ዓመ ምሕረት ኣብ ሽወደን ሎንድ ኣብ ዝርከብ ካቴድራል እዩ ተኻይዱ ፍሉይ መስቀል ሎንድ ነቲ ፍጻመ ዝተዳለወ ኮይኑ ነዚ ካብ ግጭት ናብ ሕብረት ዝግበር ጉዕዞ ክንቅጽሎ ንኽእል ኢና ብዝብል ተስፋ ንርእሰ ሊቃነ ጳጳሳት ልዮን ናይቲ መስቀል ቅዳሕ ከም ህያብ ኣቕሪብናሎም ኢና እቲ ካልኣይ ህያብ ድማ ብካይላ ዝተሰርሐ ጭሓሎ ኮይኑ ምልክት ሮማን ከምኡእውን ርግቢት ከም ምልክት ሰላም ዝተነብሮ ናይቲ ኣብ ምብራቅ ኢየሩሳሌም ቤት ሕክምና ኣውጉስታ ቪክቶርያ ንፍልስጤማውያን ህሙማን ዘገልግልን ክንክን መንሽሮ ዝህብን ዳርጋ ካብተን ካልኦት ኣብያተ ሕክምና ኣብቲ ዞባ ንዝርከቡ ፍልስጤማውያን ኣገልግሎት ዝህብ እንኮ ቤት ሕክምና ዝርከበሉ ስፍራ ብዘሎ ተማሃሮ ማእከል ሙያዊ ስልጠና ዝተሰርሐ እዩ ትብል ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነውና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነው ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ